ከኔ ጋር አካሽዋን ይችላል ጎንጅ ፒኦኤስ ፓስወርድ ያው ፖይንት አር ሜታ ምንም ይፍ ዊርን ካለ ኦፕራስ 100 ኪሎሄርትስ ወይ ግየር ፒስ ያው ነው አም ኒውስ ኦን ኤ ተለቁሮ ኢፖር ቢያን ዩስ ዳንግ ኒክ ፕሮግራም ጃንቲያ ጎንጅ ፒ ክሊክ ሜት ሄኒ ፖር ንዱሽ ፑዋ ተ ቻውስ ዳንግ የግኒ ፕሮግራም ጋር ኢ ዲያን ሰው ፓሽ ወይ ፒ ብሮ ቸግኒ ፕሮግራም ጋር ኢ ተሃግኒ ጋር ሜት ኩንተም ቻይ ጂ ፒ የርዋይ ያው ማተል ሚልክ ያን ኢርዋይ ወ ኦንጉ በይ መርያን